ተማረረ። እኔ ግን ሸና ከፍቼ ጫወት ነበር። ቢመክረኛል ሰማው አልሰማው አልሰማው በስጭቱ ባሰ። ተቶኝ ገባ ከቤት እያለቃቀሰ እንዲህ ሲል መከረኝ ገን